መገናኛድን ክስተስ ተስተስ ታዲያ ምነው ታዲያ ምነው ይቅርንዲያ ታዲያ ምነው ታዲያ ምነው ይቅርንዲያ

እንዳለ ተመስገን ይያል ቸሩ መመኘት ከሷ አንጻርኛ سنመስል ሰብለስ ዓለም ነቻገር እሷ ይያለም አዳም ከኛ ግን እሷ ከኔ ጉር ተመስገን ይያል ቸሩ መመኘት እንዳለ እዚሁ ባመተምረ ዙራ ለሁላችንም ነው ለታስመሽ እኛ ለ

0: I don't know.
1: Limbon. Hey. Tell me what I just like. Tell me so go on. Like, no one could throw away me than a brute. Got me. Tell me what I got. You know. Salam forget the name. Yeah. All I can give in the road for the gallo. United is next for the gallo. But United didn't matter for the gallo. United didn't know for the gallo. United was latching you get by now. ላችንም ኡነተን እናውቅ ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል ነው ነት ነት ብቻ ነው ላ ኡነት ይላል ነት ብቻ ነው ኡነት ሳምናቱ ነት ነት ብቻ እዛ ላሽቸር ካስማስ ወሬን በዜማ እንጂ ወሬን ደዋይ በጭ ታጋሹ አቡሽ አይሰራ ደግሞ